ያሰላሰልኩሽ ከንፈሬን ሳኝከው ዋ ነበረች ማለት መንፈሴን አወቀው። የሰቀቀን ወንጭፍ የመለየት መርዶ ለምን